ጣቢያ ስትራይ ፈሚኪ ስብራ ከነጫት ሲነ ሁሉ ዳዱ ጎሽዳ አድፈተ ምስሩ ከነጭነን ከሰንቺዋ ተደብያስ ቱ ኤፍኤም ወነን ራና ዩ ቲኪ ሻሁ ጋው ተንሰቱማ ዱ ጉጁዳ ሻሎን ደሽዳ ኩማራናቺ ወዳ ምስሩ ሙካተን ድርመካ ዳሽሪ ሽሪ ማሰል መንተባ ፈደከዋ ግን ደንሻ ዲ ዶክማ ዲቪ መካ ኪዋ ድግና ከቺ ሰራረን ቢያስ ቱ ኤፍኤም ተምሳሌን ቅርፌ ሻቢው ደረቢ ሁኩማንቺ ደገንዙ ሀርዙዋ ምሳሌን ቅርፌ ሻቢው ዘሙች ገበዳሉ ላዋደከይ ዳባካዳ ዳጠምታ በይዶ ምን ዲቪ መካኪዋ አድቅና ከቼ ስራውን ቢያስቱ አፈም ማትችን ወነን ዘንጎ ምሳሌን ዘንከሰንቺ ታረደከይ ዳዋቱ ሚ ሰራቱት ዶክማ ጉማይሳ ኢብራሂም ሽልነና አደጋ ይለን ወምንት ይነን እንደፊልም ሰለቀርፊሻቢ ደረቢ ወነዚህ ከምዙ አቀርፊ ዳ እንዳ ዛሙ ለካዳኪ መሰለበሪ ዱም መካምካላ ባድን ዱንያ ለምሳሌን ቀርፊ ዳ ደግቢ ሰንኳ ሽልነና የንችን እንከሳ የናን እንደፊ መካ ድምሳሌን ቀርፊ ዳ ኮታ ደግቢ ሰንኳ መመች ሽልነና ነዘድን ታፊ መይ ጽርኪ የናናን እንትዋ መካ ኢደን አለይዳ ደምሳለን ቅርፊዳ ዳርቢ ወንዚ ከምዙ አምሳለን ቅርፊ ቢምንቲ እኩ እንዳ ሽልነና ደሞኑ ማዳ ሙኪያያ የናን ድፊ ወይስራሮ ሽልነና ቹድረንስ ወልድ የናን ዝዋ መካ ደምሳለን ቅርፊ ወቶ ቢው ዳርቢ ኩማ ሽልዘዶ ከምዙ አምሳለን ቅርፊ እኩ እንዳ ሽለሽም ዛተሰው ያዝዋ ሀሽነ ሳራ ወቶ እንግሊሽ ፕሬዘንቴሽን ወደ ሰግመንቱን ሲፈራዳ ወደ ስተዲዩስ ለባድንጫዎች ግን ሸንቱ ረንቺ እንደ ሽርነና ገስኪያ ዶኪን ቅርፊ ንድፊ መከደም ሰልን ቅርፊ እኩዳ ኩታ አቶ ገበታ ሰራረን ቢያርሱ ኤፍም ከሚስታ ሰይ እንደ ሁዱዳ ንጉሽዳ

አንደላብ ያስተረ ፈመኪ ሰራራ ከመታት ሲልሁዱራ አድጎ ሽዳር ፈትንም ሰራራው ከነጅ እንደደን ቅሰንቺ ወአታረ ደብያስት ኤፍኤም ማዲሪ ወናሎ ከቺ ኩማ መሰራሮ ሙንዙ ጋ ገበንደዛሙ ሚከራ ገበን ሽድም ካሃኑ አቶ አወል ያኩብ ወንካ ዶሜኛ ችግበዳ ገባተንኩ ዳሽሪሽሪ ወዳ ሙካ ታንደር ዶሜን ዲቢ መከቼዋ አድቅንዳ ከቺ ሰራሮሙ ማሙ ከሰንቼ ነ ቻረዳ ለመይሳ ኢብራሂም ኒኩማ ሱናና ሰራ ቲሞቲ ወቱ ታግጂኒ ሃርማ ሱናንተማ ያ ጋገሬታ ተፈዲሺ ለመይሳ ሜሰራ ሬቺና ሰኝ ጀምሪን ተካፈና ለፈተና እዛ ኢኒ ላፊያ ኩማ ኳነ ላፊያ ሲሙን ሳይቻ ዋ ጉቢ ደንአላ ኒኩዋ ሚኮሜ ያከየሙ